ተደይመ ኮይ ማኖር ብልንቻ ቡጋ በርንግ ምንን ጌተ ለሚት ነው ማተን ነው ካሰርን ነው ማተን ነው ጋደ ቪዲዮ ከመናን ሊዮ ባታ ከን ይዲም እንዲያ ካርካል ሙሮም ኮይ መካለኩ ላፈለኝ አፕግሮ ዲ አብይ ነው ለካ እና ረመሰና ከን ይሊገር ከያ ሂሊገር አጋ ዱጊ ያጋ ረካ አላሮ አፕግሮ ዲ አብይ ግሬን ጓቻ ጊዮ ሙጋ ሰንዳ በርንግ ምንን ግ ሰንዲዮ ሉንግና ተን ነረው ቲለም ጋይስ ሉንግና ካና ጋይም ቦሚ ሉንጋ ከሎን ካፒቸ ግዲ ናተ ነው ካሰርን ማተን ነው በርንግ ምንን ግ ሰንዱ ተነመት ነው ሚሞ ማቻል ቴክኒሽያን ነው ቻን ጋ ጊዲ ሪጎበር አዋራይ አውንድ ሬጂ ዳንተኒያ መቻላለ ዳገርም ይቸርጋፈት መከጀማና ስቱዲዮ ደምርጨከለኝ ደኩላል ግሬንጎ ሄረዶዋቻ ገሙጋ እንደ ያላዳዲዮ መቻፈነ ኩሌ ሞነ ሞጂኖ ሙነ ሉንግደና ኦፒ አባራተናም ጋደን ያላዳዲዮ ኦፒዱዲ ቢ ጋላ ከማኒ ሆባን ከማኒ አተላፈለ ይድም ኮይም ኮላኩ ሪንሰን ማከራኩ አሰላሙ አለይኩም ወራህመቱላሂ ወበረካቱ